0: ደርሷል። ተቀበል። ቅጠል አንድሮሜዳ የማርፊያ ፕሮቶኮል ጀምረናል። ተቀበል።
1: አንድሮሜዳ ለቅጠው ዝግጁ ነን። ተቀበል። ዋና ነው።

ሓሾገዳይለ ኣለኹም ለይለ ሓሾገዳይለ ኣለኹም ለይለ ሓሾገዳይለ ኣርካይ ዓሻ ዲኹም ለባም ዲኹም ስዋያ ትፀሙ ሰበይትኹም ትፀምቆ እምበር